캠프리화 누든 넘은 것 타이슨 내가 나갔다 아이야 맹나토 나산 성서 캐슬보디아스 내 가르더볼 맹일로 잡을랭 볼은바 베튼 맨 하드네 에르겔데라스 무르네 왔음부르 베튼 하이간 초가를 우스르헛 우지예 디헬이 털을다네 베튼 하이라 디헤지지 야간 헐비지 두리야 버스테 달렉 약괴레 리홍 다이스 성하드 텐수이 환에 테르무두다 털게인 죄랭 자리긴 찬타하 아티티엔 물 하라 노든나선 물물잣 내일 무슨 분부이슈 다르게 소매 버든던 허야 걸린 분심에 뜨리워 허이 헤르메가란 누르헨 부태겟 허일린 가리간 찬타간 아티게앗 초갈벌벌 으흐차하드나스 무르네 오슨도르 무스레도이 보치기르 흐르바네 흐든 존자룬들 하다 으흐차 약도설 무스레도이 무르네 오슨하드네 흐버디라 첼글앗 람철지이미 디리 왔다는 거야 불가랑가 타이서 와 텐서 와 왔다 들어라 왜 알레 내글들 그 캐릭터 지르기는 원서 어쨌든 하이라 털어가 버터라가 왔다 뭐 원들이 알아 버렸지 성리 전환 우리 길 약대기는 약대미 바라글이미 왔던 원지다 왔던 원지 더 털어 흐디 더 사람 배 차례가 더 합치든 바보지 그토와 Мүрнээ бол нүдэм чайлдаадаа болгаад зүүнөөр хуарчнаад болтыг яа. Усан дунзэр хоёраадаа тэр эмэд гараа гэж бэ юм ээ. Арай 10 минут итгэх хөө юм юу гэдэг чинь. Одоо энэ хоёр гэлээ эмэд гарах юм аа. Бертийн зүгээр болж арийж. Оннас баваа тэр шамглин нүднээс чуал гараад шир хана ороогоод өвдө тэгэх бай төрөөр юу. Дэлхийч гад аёо. Бер суваймэ юга бэриме тенфугива бэтэн шабрбэлл чэпчада тенду юха инэрн тайсэне карнаратха хатне дэрэт мутгат посор усрад батчэ за бярти зува балмаш тайсэгэр уулжой чирэнгэр вансэтэн уригэрэ таушэнарэ мухтлим бэйндари бэтэртэн ба чирэмэрэхэн Alt mung haftane jili balal chadili shu Kirgin tajasin ut